ደመሾሌ አባ ተክሌ ገዳሚ አባ ተክሌ ገዳሚ ደመሾሌ ጃሊ ነጋንጋሪ ታሬ ጃሊ ነጋንጋሪ ታሬ ደመሾሌ ቢያ ፈጎ ተንደማ ናፋናጋንጋሪ ታሬ ደመሾሌ ናፋናጋሪ ታሬ ናፋናጋንጋሪ ታሬ ደመሾሌ ያዋላላ ደመሾሌ ጋብቶ ኮሲ ወጂ